እዚ ፈነወ ራዲዮ ጽንዓት ማንሃይም እዩ ራዲዮ ጽንዓት ማንሃይም ኣብ በርሙዳ ፎም ብ89.6 ብ105.4 መጋሃርስ ንማንሃይምን ሃይድልበርግን ከባቢውን ይፍኖ ብኢንተርነት እንትከታተሉ ከዓ www.bermudafunk.org/livestream.html ኢልኩም ክትኣትዉ ትኽእሉ ኢኹም።